አባታችን በሰማያት ላይ ያለ ተለይቶ መስካን ክብር ስምህ መንግስትህ የምንፈልጋት ከጥንቱ በልጅነት ጥንታት ሰጠና ቤቱን ፈቃድ እንዲደረግ